0: SBS.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've given up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ዳግም የኒውክሌር ተመርካች ለሆነው ዓለም አቀፍ አቶሚክ ኃይል ኤጀንሲ IAEA ከዓመት በፊት በዩናይትድ ስቴትስ የቦምብ ጥቃት የደረሰባትን የኒውክሌር ጣቢያን ለፍተሻ ትብብር እንድታደርግ ተጠይቃለች። ኢራን የቦምብ ጥቃቱን ተከትሎ የዩራኒየም ክምችቱን አክሎ በኒውክሌር ጣቢያው ላይ ወይም በኒውክሌር ቁሳቁሶች ላይ ምን እንደደረሰ አላሳወቀችም። በተባበሩት መንግስታት የፈረንሳይ አምባሳደር ጂሮም ወናፈንት ኢራን ለኃይል ምንጭነት የበዛ ዩራኒየም ክምችት ኒውክሌር ጣቢያ ውስጥ እንደማያስፈልጋት አሳስበዋል። አክለውም
5: There is no credible civilian justification for detaining over
4: 400 kilograms በላይ የደረሰ ዩራኒየም ክምችትን ሰላማዊ ጥቅም ላይ ለማዋል ያሻል የሚል አመኔታ የሚጣልበት ማሳበኛ የለም። ይህ ማለት ከ10 ጊዜ በላይ ከመጠኑ የበዛ ተብሎ በአይተከሰው የዩራኒየም ክምችት የኒውክሌር መሳሪያን ለመገንባት የሚያስችል ሁኔታዎችን ለመፍጠር አስቻይ ነው ብሎ ማሰብ ያስችላል ብለዋል። ይህ በእንዲህ እንዳለም ኢራን የዩናይትድ ስቴትስ ተዋጊ አፓቺ ሄሊኮፕተር መታ በመጣሏ የቀጠናውን ለዳግም ውጥረት ዳርጓል። የዩናይትድ ስቴትስ ሄሊኮፕተር ተመቶ ወደቀው በኢራን ድሮን በደረሰበት ጥቃት መሆኑ ሲጠቆም በሁለቱ ፓይለቶች ላይም አንዳችም የመቁሰል ወይም የህይወት ጥፋት እንዳልደረሰ ፕሬዚደንት ትራምፕ ተናግረዋል። በጸፋው በዩናይትድ ስቴትስ ሆርመስ ሰርጥ አካባቢ ባለችው ቃሲም ደሴትና ሲሪክ የወደብ ከተማ ላይ ጥቃት መድረሱን የኢራን የመንግስት ብዙሃን መገናኛ ገልጧል። በመቶዎች የሚቆጠሩ የጸረ ኢሚግሬሽን የተቃውሞ ሰልፈኞች አንድ ሱዳናዊ በአንድ ግለሰብ ላይ አንገትና ራስ ያደረሰው የስለት ጥቃት በተመለከተ ቤልፋስት ውስጥ ተቃውሞቸውን አሰምተዋል። በተቃውሞ ሂደቱም መኪናዎች ጋይተዋል። የስለት ጥቃቱ በሽብር ድርጊት አልተፈረጀም። እንግሊዝ ጠቅላይ ሚኒስትር ኬር ስታርመር የስለት ጥቃቱን ስሜት አዋኪ ሲሉ ተከሰውታል። ዩናይትድ ስቴትስ በአንድ የኬንያ ጦር ሰፈር አቅራቢያ የኢቦላ መቆጣጠሪያ ማዕከል ግንባታ ጅማሮ ተቃውሞ የወጡ ሰልፈኞች እንዲበተኑ ተደርጓል። ማዕከሉ ግንባታ ጅማሮ ወደ የተዘረጋበት ናኒዮኪ ከተማ ሲተሙ የነበሩ የተቃውሞ ሰልፈኞቹ የተበተኑት በእጅጉ በታጠቁ የፖሊስ ሰራዊት አባላት ነው። የማዕከሉ ግንባታ በኬንያ የህግ ህብረተሰብና የህግ መንግስት ተመልካች ቡድን አማካኝነት በቀረቡ አቤቱታዎች መሰረት እንዲገታ በፍርድ ቤት ትዕዛዝ ወጥቷል። ለክሱ ምስረታ ያበቃቸውም የዩናይትድ ስቴትስ እና ኬንያ የሁለትዮሽ ስምምነት ግልጽነት የጎደለውና ተዳክሞ ላለው የኬንያ ጤና ስርዓት የሚበጅ አይደለም በሚል ነው። እድሜያቸው ከ16 ዓመት በታች በሆኑ ወጣቶች ላይ እገዳ ከጣለበት 6 ወራት ያስቆጠረው የማህበራዊ ሚዲያ ማዕቀብ በተጠባቢዎችና በተጠቃሚዎች ዘንድ ዝንቅ አታያዮችን አስከትሏል። በሶሻል ሚዲያ ማዕቀብ የተካተቱት ስናፕቻት፣ ፌስቡክ፣ ኢንስታግራም፣ ሬዲስ፣ ትሬድስ እና ቲክቶክ መሆናቸው ይታወሳል። ይሁንና በርካታ ሰዎች ወጣቶቹን ከገዳ እንብዛም ጫና ያለው አይደለም ሲሉ አታያቻቸውን ሰንዝረዋል። በዚሁ ወደ ውጭ ምንዛሬ ተመና ማረለን። አንድ አውስትራሊያ ዶላር 112 ኢትዮጵያ ብር ከ70 ሳንቲም ይዘረዘራል። አንድ አውስትራሊያ ዶላር 70 አሜሪካ ሳንቲም ይሸርፋል። አንድ አውስትራሊያ ዶላር 60 ዩሮ ሳንቲም ይዘረዘራል። ከጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ሲድኒ ብራ ይሆናል፣ ዝቅተኛ 14 ከፍተኛ

ሜልበርን ብራ ይሆናል ዝቅተኛ 10 ከፍተኛ 17 ብሪስበን ብራ ይሆናል ዝቅተኛ 15 ከፍተኛ 23 ፐርስ ዲዘምበር ዝቅተኛ 9 ከፍተኛ 17 አድላይድ በከፊል ደመናማ ይሆናል ዝቅተኛ 8 ከፍተኛ 20 ሆበርት በከፊል ደመናማ ይሆናል ዝቅተኛ 7 ከፍተኛ 15 ካምብራ በከፊል ደመናማ ይሆናል ዝቅተኛ 5 ከፍተኛ 17 ዳርዊን ፀሐያማ ይሆናል ዝቅተኛ 22 ከፍተኛ 33 አዲስ አበባ ደመናማ ይሆናል ዝቅተኛ 14 ከፍተኛ 25

0: Did you know that your Wi-Fi router could be limiting your internet speeds, especially if it's more than 5 years old? For setup tips on how to get the best out of your NBN connection, visit nbn.com.au/checkyoursetup.
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
2: SBS Audio.
3: Kasabi ogar indi get tachawati emilawu hicha.
4: Yaudi Adalia,
5: prepare
4: hola ma.
6: SBS Chill.
5: SBS Pop Asia, non-stop Asian pop.
7: Can you describe that feeling for people who haven't experienced it?
8: SBS Hindi uplabd karwata hai.
9: Far from the partisan politics.
3: Sabalai bohunu kwankoch, zena ochin yaza. Kostawi simmit ogar yemi get muzikana, maraki podcast och. Tashafun bet lemagalet itabukotal.
2: sbs.com.au/audio.
3: በዚሁ ከትዝብትና ተስፋ ድራሲ ምረተስ ፕሮፌሰር ባየ ኢማም ጋር ወደ አካሄድ ነው የማጠቃለያ ቃለ ምልልሳችን እናልፋለን። እናሆን በማስገንዘቢያ ወላይም መጽሐፍ ውስጥ ግጥምን ነፍስ የሚዘራበት አንባቢ ነው፣ አንባቢውም ተራ ሳይሆን ዘመኛ ወይም የሚያዘም መሆን አለበት። ይህ በትምህርት ስርዓታችን የሌለ ግን ሊኖር የሚገባ ችሎታ ነው ብለዋል። ይህንንም አስባብ አድርገው በቃላት ላይ ምልክት አስፍረዋል። አነባባቸውን ወግ ለማስያዝ ይህ በቃላት ላይ ምልክት የማድረጉ በዚህ በርሶ መጽሐፍ ብቻ ውስን ሆኖ በዜማ ውራደቅና አነሳሱን ወይም ፍሰቱን ተጠብቆ እንዲሄድ ለማድረግ የተወጠነ ነው ወይስ እንደ ስነ ልሳን ተጠባቢነቱም ሌሎችም ይሄንን ፈለግ ተከትለው ከግጥሙም አልፎ ወደ ድርሰቱ እንዲሄድ ወይስ ለድርሰቱ ያነባባብ ዜማ ተከትሎ እንዲፈስ ለማድረግ በማሰብ ነው እነኛን ቃላት ምልክት ማስቀመጦ በመጽሐፍ ውስጥ ከግጥሙ ጋራ አያይዘው?
10: ግጥም ቤት መምታት አለበት፣ ግን ባይመታ ምጣኔው ትክክል ስለሆነ ድረስ ችግር አይኖረውም። ቤት መምታቱ የበለጠ ያሳምረዋል። አነባበቡ የወልግጥም የሚባል አለ እና ዋናው መደበኛው ባለ 6 ቀለም እያንዳንዱ ስንኝ 2 ሐረግ ያለው፣ እያንዳንዱ ሐረግ ደግሞ ይሄ ቀለማዊ ሐረግ ማለት ነው፣ በመዋቅር በሰዋስው ውስጥ ያለውን ሐረግ ማለት አይደለም። የግጥም ሐረግ አለ፣ የአረፍተ ነገር ሐረግ አለ እና የግጥሙ ሐረግ 2 ሐረግ ነው አንድ ስንኝ የሚሆነው እና በየሐረግ ውስጥ ደግሞ 3 ቀለሞች ይኖራሉ እና አንድ መስመር ላይ 6 ቀለም ነው እንግዲህ በግጥም ትምህርት በአማርኛ የሚታየውና ቀለም ይቆጠራል ሐረግም ይቆጠራል። ግን ቀለሙም ሆነ ሐረጉ በሚነበብበት ጊዜ ዜማ እንዳይሰብር፣ ዜማ ከሰበረ ለጆሮ አይጥምም እና ዜማ እንዳይሰብር የምትጨምራቸው ነገሮች አሉ። አንዱ የሚጨመረው ይሄ ከሳድስ በኋላ የምትገባ የምትል አናባቢ አለች። መጣህ ማለት ይችላል። መጣህ ስትል እን ተጨመረበታለህ፣ እን ቀለም ታደርጋታለህ ተናባቢ የነበረችውንና ያን የምታደርገው ቀለሙን ለማንበብ ነው። ቀለሙን ማንበብ ካልፈለክና ተናባቢ ድምጹን ብቻ ካነበብ ከፈለክ ያንን አናባቢ አትጠቀምበትም እና አናባቢ ከተናባቢ ድምጽ አናት ላይ ነው

0: የጨመርኩት ከተናባቢው ድምፅ ቀኝ ጎን አናቱ ላይ እን ስጨምር ያንን ተናባቢ ቀለም አድርገህ አንብበው የሚል እሳቤ ይሰጣል። ያ እ ከሌለ ግን እንደ ቀለም ሳይሆን እንደ ተራ ተናባቢ አድርገህ አንብበው የሚል እሳቤ ይሰጣል እና ቀለም ምጣኔ ላይ ከስድስት እንዳይበልጥ ከስድስትም እንዳያንስ ሊያንስብህ ሲል ተናባቢው ላይ እን ጨምረህ ስድስት ታደርገዋለህ። ከስድስት ሊበልጥብህ ሲል ደግሞ ተናባቢውን ራሱን ተናባቢውን ዝቅ አድርገህ እንደ ሰብስክራይብ እንደምናደርገው ከመስመር ዝቅ አድርገህ በትንሹ ትጽፈዋለህ። አታንብበው ያንን ተናባቢ ማለት ለምን ካነበብከው ቀለም ይሆናል። ቀለም ምጣኔን በአይን እያየ አንባቢው ይሄን ግጥም የሚያነብ ሰው አንድ ተናባቢ ከመስመር በታች ዝቅ ብሎ ከተጻፈ አታንብበው ይዋጣል ማለት ነው። ወይም ደግሞ አንድ ተናባቢ ላይ ከጨመርክበት ያ ተናባቢ ቀለም ሆኖ ነው የሚነበበው። ቀለም አድርገው ህ መጣህ መጣህና መጣህ ይለያያል እና ያንን እየተመለከተ እንዲያነበው ነው። እና እኔ እስከማውቀው ድረስ እስከ ዛሬ ድረስ ይሄ እውቀቱ አለ፣ እያንዳንዱ ሰው በውስጡ ስላለ ይሄ የግጥም ችሎታ እንደ ችሎታው ያነበዋል እንጂ ያንን ችሎታውን በምልክት አስደግፎ ምልክቱን እንደ ሙዚቀኛ ኖታ ማለት ነው። ሙዚቀኛ ኖታውን እያየ ያዜማል። ኖታውን ሳያይም ዝም ብሎ ተራው ሰው በየቦታው ያዜማል እና ኖታን እያዩ ማዜም ይቀላል፣ አትሳሳትም። ኖታ ሳያዩ ማዜም ማንበብ ደግሞ አንዳንድ ጊዜ ያሳስተሃል። በተለይ ደጋግመህ ደጋግመህ የምታነብና ዜማውን በውስጥ ካላጎለበትከው አነባበብህ ዝም ብሎ ነው የሚሆነው እና ግጥምን ህይወት የሚዘራበት አንባቢው ነው። አንባቢው ደግሞ ዜመኛ አንባቢ ነው። ዜመኛ አንባቢ ደግሞ የዜማ ምልክቶቹን እያየ ካነበበ ግጥሙ ሳቢ ይሆናል፣ ስሜቱም ደግሞ ጎልብቶ እንዲወጣ ያደርገዋል እና ይህንን የኔን ግጥም እስኪ በዚህ ልሞክረው። ምክንያቱም በየቦታው ግጥም ሲነበብ ስሰማ አንባቢው እንዲሁ ዝም ብሎ ነው የሚያነበው እንጂ ስሜትን እየቀሰቀሰ የሚያስፈነድቅ የሚያስተክዝ አይነት አነባበብ መሆን ሲገባው ዝም ብሎ ተራ ንባብ ይሆናል እና ምናልባት ይህም መጨመሩ ይረዳ ይሆናል ብዬ ነው የጨመርኩት። አንዳንዶቹ ወደውታል፣ አንዳንዶቹ ደግሞ ይሄማ ሌላ ትምህርት ጨመርክብን እኮ የሚሉም አሉ። ግን በትምህርት ቤት ውስጥ በድርሰት ትምህርት ብቻ ሳይሆን ማለት በግጥም ትምህርት ብቻ ሳይሆን በሌላውም በቋንቋ ትምህርት ይሄ ቢጨመር ንባብ ትምህርታችን ላይ ዜማን በሚመስል መልኩ መዜም ባለበት እየተዜመ መዜም በሌለበት በጥሬ መልኩ እንዴት ይነበባል? የንባብ ትምህርት አካል ሆኖ ቢወጣ በተለይ ደግሞ በግጥም ውስጥ ጎልቶ ቢወጣ
1: ቋንቋ ችሎታ ያለው ሁሉ ገጣሚ ሊሆን ይችላል የሚል እሳቤ አንስተዋል። ሁሉም ገጣሚ ሊሆን ቢችልም ሳይሆኑ የቀሩ አያሌዎች ናቸውና ገጣሚ ሆነው የወጡት ጥቂቶች በመሆናቸው ይህ እንደምን ነው? ሁሉም ገጣሚ የመሆን ቋንቋ ችሎታ ኖሮት ገጣሚ የመሆን እድልም እያለው ሳይሆኑ ሊቀሩ የቻሉት ከምን አኳያ ነው? ምን ጎሎ ነው?
0: ሁለቱም የተፈጥሮ ችሎታ ነው። ቋንቋ የተፈጥሮ ችሎታ ነው። መግጠም ደግሞ የሁለተኛ ተፈጥሮ ችሎታ ነው ብዬ ነው የማስበው። በዝሩ በተራ አነጋገር ሀሳብን መግለጽ የማንኛውም ሰው ችሎታ ነው። ማንኛውም ሰው መናገር የሰው ልጅ ባህሪ ስለሆነ ያን ባህሪ ያለው ሁሉ ይናገራል፣ ያንን ደግሞ ይጽፈዋል። ግን በሁለተኛ ባህሪ ደግሞ በግጥም መልክ በቅኔ መልክ ሀሳብን መግለጽ ስጦታ ሳይሆን ችሎታ ብለው ይሻለኛል። ስጦታ የእግዚአብሔር ነው። ችሎታ ያን እግዚአብሔር የሰጠህን ስጦታ የምታወጣበት ገሃድ የምታወጣበት እና በገሃዱ ዓለም የምትጠቀምበት ነው። ያ ትምህርትን ይጠይቃል፣ መደበኛ ትምህርትን ይጠይቃል። መደበኛ ያልሆነም ቢሆን ለምሳሌ እንደ አካባቢህ አካባቢህ ነዋሪ ኑሮውን አስመልክቶ ከውስጡ ከልቡ የሚሰማውን ነገር እንዲሁ በተራው ሳይሆን ለየት ባለ ግጥማዊ ሲያወጣው ስትሰማ ያ ይቀሰቅስብሃል። ለአንተም ውስጥ ያለ ችሎታ ያለ ስጦታ ስለሆነ ያ ችሎታ ሲወጣ ያንተም አብሮ ይቀሰቀሳል። ያንን ወደ ትምህርት ቤት ወስዶ ፕሮግራምድ በሆነ መልኩ ስርዓታዊ በሆነ መልኩ እውቀት የሚታወቅ እውቀት የተሰጠ በስጦታ የተሰጠ ሳይሆን ተግባራዊ አድርገህ የቻልከው ሳይሆን በምልክት አሁን እኔ ለማሳየት እንደሞከር

0: ምልክታዊ የሆነ አካሄድ እያሳየህ እንዲገጥም እና ያ ስሜቱን እንዲያወጣ ማድረግ ሁለተኛ ደረጃ በትምህርት ቤት ሆን ተብሎ በሚፈጸም ድርጊት የሚወጣ ነገር ነው እና እድሉ ያንን የማግኘት እና ያለማግኘት ነው። እንግዲህ ትምህርት ቤት የገባ ነው፣ ድርሰት እንማራለን፣ አደራረስ እንማራለን። ድርሰቱና አደራረሱ የተራ ስሜት ማውጫ ይሆናል ወይም ደግሞ የጥልቅ ስሜት ማውጫ ሊሆን ይችላል እና ያን ጥልቅ የሆነ ስሜት ግጥም ስታደርገው ምንድን ነው ባጭር እጥር ምጥን ባለ ቋንቋ ስታወጣው ነው። ዘርዝረህ በዝርዝር በዝሩ ዝም ብሎ እንደ ጤፍ የምትዘረው አይነት ሳይሆን ሰብሰብ አድርገህ ጭምቅ አድርገህ ሁለት ሶስት ጊዜ እንዲያሳስብ እና በዛ ደረጃ ስሜቱ እንዲወጣልህ እና ሌላውም ሰው እንዲያየው ማድረግ ስትፈልግ የምታደርገው ተግባር ነው፣ ማስተማር ነው የሚጠይቀው። እና ይሄ በቤተ ክህነቱ ትምህርት ቅኔ የሚባለው ነው። የተለያየ ቅኔ አይነት አላቸው። በቃል በቤተ ትምህርት በኛ በዘመናዊ ትምህርት ሲሆን ደግሞ በድርሰት በተለይም በግጥም ላይ የሚሰራ ስራ ነው። መደበኛ ትምህርት ነው። ቅድም እንዳሳየሁት የዝም ብለህ እያሰብክ የምትናገረው ሳይሆን ያሰብከውን ከምልክት ጋር አስደግፈህ የምታወጣው እና ስሜት የምትስብበት የምትቀሰቅስበት እና ሰውን ራ አስተሳሰቡ ከፍ ወዳለ አስተሳሰብ ላቅ ወዳለ አስተሳሰብ አእምሮውን እንድታሰፋለት ነው። ገጣሚ አእምሮ ስል ነው የሚባለው እና ያ የሚሰራው ደግሞ ከቋንቋ እና በቋንቋ ስለሚጫወት ነው። ጨዋታው ግን ዞሮ ዞሮ በጥልቅ ሁኔታ የሚመለከተውንና የሚታዘበውን ነገር የሚገልጽበት ስለሆነ ነው እና ይሄ በትምህርት ቤታችን ይሄ ኖቴሽኑ ምልክታውን ብናስተምረው ጥሩ ነው የሚል ሀሳብ አለኝ። እሱ የበለጠ ይረዳል ማለት ነው።
1: Why do people want to be at work? To feel heard, appreciated, part of something. And to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
5: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ ያድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ
6: መጽሐፎ ጅማሮና ጻሜ ላይ አነሳሶ በቋጠሮ ተነስቶ መቋጫው በእልል ወይም እልልታ ላይ የሚያበቃ ነው። ንጽጽሮሹ ከምን አኳያ ነው? ሆን ብለው የከወኑት ነው በዛ መልክ እንዲሆን ለንጽጽሮሽ እንዲበቃ ብለው ወይስ የመጽሐፉ ዝርዝር ተዋረድ ላይ አጋጣሚ ሆኖ የሰፈረ ነው?
0: እንደዚህ አላሰብኩትም። ይገርምሃል። አየ እንግዲህ አንድ ምልከታ ይሄ ነው። እኔ ያው በየዕለቱ የምታዘበውን ነገር የሚያስጨንቀኝን የሚያስተክዘኝን አልፎ አልፎም የሚያስደስተኝን ነገር ያው ሀዘን እና ደስታ ጎን ለጎን ስለሆኑ ይመጣል እና ቋጠሮ የሚጀምረው በ1962 መንደፈራ ኤርትራ ውስጥ ሆኜ መሰለኝ ታህሳስ 19 መሰለኝ እና ታህሳስ 29 ወይም 19 ነው። ያ ደግሞ ዋለልኝ የተገደሉበት አውሮፕላን ሲጠልፉ ተገደሉበት ዜና የተሰማበት ጊዜ ነበር እና ዋለልኝን ያው በዩኒቨርሲቲ አውቀው ነበር ያፈጠረ በቃ ስሜት። ከሱ ጋር ተያይዞ ደግሞ በኋላ የጥላሁን ተገደለ። እኔ ነበሩ ለዛ ቀጨምታ ነው የሚባለው ይሄ ኢንስፕሬሽኑ ያኔ በዛ ሁኔታ ነበረ የጥላሁን ያኔ መጀመሪያውም ግጥም መጣው። ከዛ በኋላ እንግዲህ እነኝህ ባለ ሶስት ባለ አራት እና ባለ አምስት ስንኝ ግጥሞች እምቅ የሆነ ሀሳብ ዘለሰኛና ቤተክህነቱ በጾም ጊዜ በዜማ አይነት
6: መዲናና ዘለሰኛ
0: መዲናና በዘለሰኛ መልክ ጥር ብለው የሚያስተክዙ ነገሮች ናቸው እና መሰረታቸው ያ ነው። ሁሉም ባይሆኑ ታየውን አይነት ትካዜ ሀዘን ስሜትን አያመጡም። የጀመርኳቸው እንደውም በምሰት አይነት ወሽም የሚያደርጉ ፍጥር ያሉ ቋጠሮች አሉ። በእነሱ መጀመሪያ አካባቢ የተወሰኑ ገጾች በዛ ነው ያለፈው። ከዛ በኋላ ያለው ያው በዩኒቨርሲቲ ህይወቴ ውስጥ ተማሪው እንቅስቃሴ፣ የሀገሪቱ ሁኔታ፣ የጦርነቱ የረሃቡ ሁኔታ፣ የስደቱ የፍልሰቱ ሁኔታ፣ ይህ ሁሉ ለምን የሚል ጊዜ የሚያሳስበኝ ስለሆነ ያሉ የነገሮችን አካሄድ የሁነቶቹን አመጣት መሰረት ያደረገ ካሄድ ነበር እና አሁን ወደ ቅርቡ ስመጣ መጨረሻው አካባቢ ሁለት ግጥሞች ስለ መጨረሻ አካባቢ አንደኛው ስልጣን መውጣት እና ከስልጣን ደግሞ መውረድ ምን ያህል ስሜት ሊፈጥር እንደሚችል ህወሓትን ባለስልጣኖች መሰረት ያደረገ አወጣጣቸው እና አወራረዳቸው ስልጣን መውጣት መከራ ነው፣ መውረዱ ደግሞ የመሳል አይነት ነገር ያወጣሁበት ነው። ቅድም ከሳዳም ሁሴን ጋር ተያይዞ የተነሳውም የስልጣን ጉዳይ፣ ራስ ወዳድነት ጉዳይ በጊዜው የሆነ እርካታ ሊሰጥ ይችላል። የምትረካ ከሆነ አረካውን ብለህ ደግሞ ስቀጥል ወጣው ያህል ደግሞ መውደቁም ስላለ መውደቁም መውጣቱም መከራ ነው ነው ስልጣን ግን መውደቁ ይመሳል ነው እና ይሄ መውደቅ እና መነሳት ዘንና ደስታ ፊት እና የኋላ ነገሮች ናቸው። አንዳንድ ጊዜ ደስ የሚለኝ ወቅት ውስጥ ስገባ ይሄ ነገር ሌላ ነገር ሊያመጣ አስቧል መሰለኝ፣ እንደው አርቅልኝ ይህንን የምልበት ጸሎት አለ። ደግሞ ሆነ ጭንቀት መከራ ውስጥ ስገባ ደግሞ እስቲ ይህንን እንደው ብለህ አሳልፍልኝ፣ ወደ ብርሃኑ ደግሞ ውሰደኝ ብለህ መጸልይበት ነገር አለ እና ይሄ ሁለቱ አይለያዩም። ህይወት እንደዛ ነው እና የመጨረሻው ግጥም እልልታው ህዳሴ ግድብ ያለቀበት ህዳሴ ግድብ አልቆ ሲመረቅ ኢትዮጵያ ከጥንት ከነ ካሌብ ዘመን ጀምሮ የውጭውን ግብፅን በተለይ የግብፅንና የሱዳንን ሰፋ ስታደርገው ደግሞ የእስላሙን አካባቢ ወደዚህም ወደ ሶማሌም ብትሄድ ወደ አፋሩም ብትሄድ እስልምናው አካባቢ እዛ መሀል ውስጥ ያለች ሀገር ውሃዋ በወጉሳ ትጠቀምበት እንደውም እነሱ ተጠቃሚ የሆኑ የእነሱ ትኩሳት ማብረጃ የሆኑ እኛ የተጋለጥንበት ያ ዘመን ደመቼ ሆን ማብቂያው እነ ካሌብም እነ ላሊበላም እናንተ ሲሆንም ግብፅን ሲያስፈራሩ የኖሩት አባይን እንገድባለን እያሉ እና በንጉሱ ጊዜ ቅያሱ ተቀየሰ። ለመለስ ጊዜ ያው ድንጋዩ መሰረት ድንጋዩ ተቀመጠ። አሁን ሲያልቅ ይሄ ለእኔ ወቅቱ ከደልታ በላይ ቃል ቢኖር ያ ቃል ጠቀምበት እችል ነበር እና የመጨረሻው ግጥም እሱ ነው መሰለኝ። በነገሩ ከዛ በኋላ የጨመርኳቸው አሉ ይሄ ከታተመ በኋላ። ምክንያቱም ነው ትዝብት አይቀርም። ትዝብት ታተመ ካለ ደግሞ የግድ ይወጣል። በማውጣትና ባለማውጣት መካከል ያለ ልዩነት ነው እና ስታወጣው ደግሞ እንዴት አድርገ ነው ምታወጣው? እንደ ቋንቋ ሰው የሁለት ቋንቋ ተጠቃሚ ምናልባትም የሶስት ቋንቋ ተጠቃሚ ያን አማርኛውን ራሱ በሶስት ደረጃ ጠቀምበት ትችላለን። በዝሩ አነጋገር፣ በግጥም አነጋገር፣ ከግጥምም ደግሞ በቋጠሮ ባልኳቸው ምቅ ባለ ሀሳብ እና ቅርጽ የምታወጣበት ነገር አለ እና አይቀርም። ይሄ እዛ ውስጥ ከገባ አንድ ጊዜ የማይቀር ነገር ነው እና የመጨረሻ እልልታ ያልኩት ለዛ ነው እና አሁን ያ ለኔ ትልቅ ህልልታ ነው። በእውነት እንደ ሀገርም ልንል የሚገባ ጉዳይ ነው። እና ህልልታችንን የሚቀበሉ ይኖራሉ።

0: لو ماي كبروا ينورالو مريخ لراشو سيتاوج بيجبه برز زمشا هونيه إذن لو يعلقوا في زمشو مكاكلهم لمن إني انتهوت كجبرنا وبيوت سلنا برنا سلنا ما هو ينريتون سريت يوشتون قبيت سيشوا بطينا برنا جر يعني كاريكا مستي سيتاوج that was أرلتان إني إندقنا سلسا سدست يا أرلتاي بقول لهم سيكواتش ያ ደግሞ አንድ ትዝታ ትውስታ የሚል ግጥም አለ። እዛ ውስጥ ልታየው ትችላለህ። የወሎ ምርሃብ መሰረት ያደረገ ከዛ የሰባሰባቱንም ምርሃብ መሰረት ያደረገ ግጥም አለ። የጸጸት ግጥምም አለ። አሁን ሰሜን አውሮፓ ሄጄ ልምላሚያቸውን ሳይና የእኛን ሀገር ድርቅ አስታውሼ ሳየው ይሄ ምስስሩ ሌላ የትም አይወስድህም። ግራና ቀኝ ነው የሚያሳይህ። እና እኛ ጋር ለምን በዛ? ግራው ለምን በዛብን? እና ትምህርቱ ለምንድን ነው ለጻ የማያወጣን? በዚህ ህይወት፣ ለኢትዮጵያ የዚህ አይነት ህይወት እንደው በእኛ ሀገር በከፍተኛ ትምህርት እንኳ ይኸው ከ1950 በእኛ አቆጣጠር ጀምሮ 75ኛ ዓመቱን ነው መሰል አሁን ዩኒቨርሲቲ ባለፈው ያከበረው። ይሄ 75 ዓመት ሙሉ ከፍተኛ ትምህርት ያስተማረች ሀገር እንዴት ራብተኛ ሆና ትቀጥላለች? እንዴት ጦረኛ ሆና ትቀጥላለች? እንዴት እርስ በርሷ ተጠላልፋ ሬሳ መሬት ትሆናለች? የውጭውስ መጥተው ልምላሜያችንን አይተው ያው ኃይላችን ተጠቅመው ሊዘርፉን ሊገዙን መጡ። እኛ ምንድን ነው እንዲህ የሚያደርገንና ይሄ ህሊና ላለው ሰው ይህንን አለመታዘብ አስቸጋሪ ነው የሚሆነው። ህዳሴው ግድብ ትዝብቴ ይሄ ነበረ። በዛ ነው እንደዛ ብዬ።
1: መልካም። ይህንን የትዝብትና ተስፋ ግጥም መድበል ለገዝተው ለማንበብ የሚሹ ወገኖች ቢኖሩ በምን መልክ እና እንዴት ሊያገኙት ይችላሉ?
0: መጽሐፉ እኛም ሀገር አለ ቅሞ ሁለተኛ አሻሽያ ጨማምሬ አንዳንድ ማስተካከያዎችን ማድረግ ያወጣሁት አማዞን ይገኛል። አማርኛ ሰዋሱ በሚገኝበት አድራሻ ኪንደር ፐብሊሽንግ ነው። አማዞን ዶት ኮም ውስጥ ሊያገኙት ይችላሉ።
1: የትዝብትና ተስፋ ደራሲ ኤሜሪትስ ፕሮፌሰር ባየ ይመም በአዲስ አበባ ዩኒቨርሲቲ የስነ ልሳን መምህር፣ ስለ ጥም በረከቶ እናመሰግናለን። ስለ ቃለ ምልልሱም እንደዚሁ መጽሐፎ በርካታ ወገኖች እጅ ገብቶ መልእክቱም ሰርጾ ትርጉም ያለው ግንዛቤም ሳድሮ ለውጤት እንደሚበቃ ተስፋችን ነው። በድጋሚ ከምስጋና ጋር
0: እኔም አመሰግናለሁ ካሳሁን፣ ይህን እድል ስለሰጠኸኝ ስላመቻቸህልኝ። እኔ ያደረግኩት ሸክሜን ነው ያላገፍኩት። ሸክም ይወርዳል፣ ሸክም እንደገና ይመጣል። አይቆመም ህይወት እስካለ ድረስ መጽሐፉ ይቀጥላል። አሁን እንደውም ያው ወደ ርጅናው እየተጠጋው ስለሆነ ይሄ ደግሞ የበለጠ ውስጥህን እንድታይበት መጪውንም ዓለም የምታስብበት ለሚመጣውም ትውልድ የምታየውን ነገር የምታሻግርበት ጥሞና ጊዜ ነው ብዬ ነው የማስበው እና ይህንን ሸክሜን ከአርጉኝ አርባቢዎች እንዳገኝ ስለረዳኝ በጣም አመሰግናለሁ። ወደፊት የምንገናኝ ይሆናል በሌላ መድበል። ለጊዜው እኔም አመሰግናለሁ። እግዜር ይስጥልኝ፣ እግዜር ያክብርልኝ።
2: ከጥበብ ማዕድ SBS Radio.
3: Landu listens to waiting room music at the dentist.
4: It's like nitrous oxide for the ears.
3: Boatu is on a boat covered by Geico, and with Geico's 24/7 claim support from boat insurance specialists, he can spend more time listening to whatever floats his boat.
4: Like reggae?
3: Sure.
4: Or a sea shanty?
3: If that's your thing.
4: Or pirate metal.
3: This boat trip is going to be interesting.
4: Don't you love it? Oh, it's so good!
3: It feels good to be Boatu. It feels good to Geico.
5: Starting a new life in Australia isn't easy.
6: A lot of companies have rejected me.
7: Sometimes I feel like, oh, I'm gonna quit, I've given up.
5: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
8: Your program will resume shortly.
9: የኤስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
1: ያርማዮቻችን በዚሁ ከኢትዮጵያ የራሲያን የሙዚቃ ኞች ማህበር ፕሬዚደንት ዳዊት ይፍሩጋ ያካሄደውን በኢትዮጵያ የሙዚቃ ታሪክ ባህላዊና ዘመናዊ ሙዚቃ ጅማሮና ሂደቶችን አንስተን ተወያይተናል። ወደዛው እናልፋለን።

0: ዳዊት ይፍሩ የኢትዮጵያ ሙዚቀኞች ማህበር ፕሬዚደንት፣ በቅድሚያ ከርሶ የግል የሙዚቃ ህይወት ለመነሳት ወደ ሙዚቃው ዓለም የገቡት ገና የ11 ዓመት ኮበሌ ያሉ ነበር። ወደዛ የሙዚቃ ዓለም ውስጥ እንደምን ነው ሊገቡ የቻሉበት አጋጣሚ?
1: የሙዚቃ ዓለም ውስጥ ልገባ የቻልኩት በአጋጣሚ ነው። ይህም እንግዲህ በሀገራችን ትምህርት ዓለም ውስጥ ሁልጊዜ ክረምት ክረምት ትምህርት ቤት ይዘጋል። ትምህርት ቤት በሚዘጋበት ጊዜ ወጣቶች እንግዲህ የሚውሉበት ወይ ስፖርት ነው ወይንም ሰፈር ውስጥ ዝም ብሎ ማውደልደል ነው እና በዛን ጊዜ በክረምት ወራት ብሔራዊ ቲያትር ወጣቶችን ሙዚቃ ያሰለጥናል ብለው ሰማሁ። የስሚ ነው የሰማሁት። እንደ አጋጣሚ ሄጄ ተፈተንኩ እና በዛው ልገባ ቻልኩ። ከዛ በኋላ እንግዲህ የሙዚቃው ጥበብ ውስጥ እንግዲህ ከኔ ጋርም የተዋሃደ በመሆኑ በየጊዜው በሚሰጠው ፈተና ላይ ጥሩ ውጤት በመምጣቴ አስተማሪዎችም እያበረታቱኝ ለረዥም ጊዜ እንግዲህ ሙዚቃ ልማር እና ሙዚቃ ውስጥ ልቆይ በቃሁ።
0: ሙዚቃ ቀማሪ ኖት፣ እንደዚሁም ኪቦርድ ተጫዋች ኖት። ይሄንንስ ችሎታ በስልጠናም ጭምር ነው ያገኙት ወይስ በተፈጥሮም ውስጦ ነበር በፊት?
1: ሙዚቃ ከመጀመሪያ በፊት ስለ ሙዚቃ ምንም የማውቀው አልነበረም። ብሔራዊ ቲያትር ወጣቶችን ሊያሰለጥን የመለመለው 120 ወጣቶች ነበሩ። ከነዛ ከ120 ውስጥ እኔም ነበርኩበት እና መጀመሪያ ሙዚቃ ማንበብና መጻፍ የተማርነው። ከዛ በኋላ ሙዚቃ መሳሪያ እንድንለማመድ አንዳንዳችን ባለን ፍላጎትና በአቋማችን ተመርጠን እኔ ወደ ፒያኖ ተመደብ። ፒያኖ በመመደብበት ይህንን ትምህርት ያስተማሩን የአቶ ጸጋዬ ደባልቄና አቶ ሙሴ ነርሲስ ናልባንዲያን ናቸው። ካስተማሩን ውስጥ የሙዚቃ አሬንጅመንት ከሙሴ ነርሲስ ለእያንዳንዳችን አዳዲስ ዜማዎች ሲመጡ ከሌ ይሄንን ስራ ብለው መመሪያ ይሰጡናል። በዛ ሙሴ ነርሲስ አስተምሮኝ በአሬንጅመንትና ሶልፌጆ የሚባለው ሙዚቃን በማንበብ የመጀመሪያ ሰርቲፊኬት አግኝቻለሁ። ከዛ በኋላ ለረዥም ጊዜ ብሔራዊ ቲያትር ካገለገልኩ በኋላ ያሬድ ሙዚቃ ትምህርት ቤት እንደዚሁ ገብቼ የሙዚቃ ትምህርት እዛ በክራርና በፒያኖ እንኳን ክላሲካል ቢሆንም እሱን ተምሬ በዛ ዲፕሎማ አግኝቻለሁ። የሙዚቃ አካሄዴ የተፈጥሮም አለ በትምህርትም ያዳበርኩት ነገር አለ። እነዛም ናቸው እስከዛሬም ድረስ በሙያ ውስጥ ሊያቆዩኝ የበቁት።
0: ለነባሮቹ ሙዚቀኞች ወደ ምድር ጦር ወይም ፖሊስ ወይም እንደኛ ክፍለ ጦር አልደረሱም፣ ወደ ግል ባንድ ነው የሄዱት። ሶስት የተለያየ ባንድ ውስጥ ተጫውተዋል። የግል ባንድ አቋቁሞ ኢትዮጵያን ሙዚቃ በዛ መልክ ለሙዚቃ አፍቃሪዎች ለማቅረብ ያነሳሳዎት ምክንያት ምንድን ነው? የባንድ ጠቀሜታውስ ምን ይመስል ነበረ?
1: ዘመኑ እርስዎ እንዳሉት የተለያዩ የጦር ክፍሎች የራሳቸው ባንድ አላቸው። ፖሊስ፣ ክቡር እረኛ እና ጦር ሰራዊት የራሳቸው ቡድን አላቸው። ብሔራዊ ቲያትርና አገር ፍቅር ደግሞ የሲቪሉ የሙዚቃ ተቋማት ነበሩ። እኔ እንግዲህ ስራዬን የጀመርኩት ወይ ትምህርቴን የጀመርኩት በብሔራዊ ቲያትር በቀዳማዊ ኃይለ ሥላሴ ቲያትር ሲሆን ከዛ በኋላ በአገር ፍቅር ቲያትር በአሰልጣኝነትም ተመድቤ ለተወሰኑ አመት አገልግያለሁ። በዚህን ጊዜ እንግዲህ በመንግስት ተቋማት የሚከፈለው ክፍያ በጣም አነስተኛ፣ እድገትም ለማድረግ በጣም ውስን በመሆኑ ከጓደኞቼ ጋር ተሰባስበን በግል ባንድ ለማቋቋም ባደረግነው ጥረት መጀመሪያ ቬነስ ባንድ ውስጥ ገብተን የቬነስ ባንድን ተቀላቀል። ከዛ ጥቂት አመት ከሰራን በኋላ የራሳችንን የግል መሳሪያ ገዝተን አዋተን ማለት ነው ኢኩዌተርስ የሚባል ባንድ መሰረትን። ከጥቂት አመት በኋላ ደግሞ የኢኩዌተርስ ባንድ ሌሎቹን እነ ሙልቀ መለሰና ሪዳ ኢብራሂምን አጠቃለው በድምፃዊነት ትንሽ መሻሻል ሲያገኝ ዳላክ ባንድ ብለን መስርተን ጊዮን ሆቴል ውስጥ በኮንትራት ለመስራት ረዥም አመት ሰርተናል። በዛው ሂደት እንግዲህ ዳላክ ባንድና በሀገራችን ለመውቅ የነበረው አይቤክስ ባንድ ነበር። እነዚህ ሁለቱ ባንዶች ሲፈርሱ ከዛ ውስጥ ተደበላልቀን እኔ ዳላክ ባንድ፣ እነ ጆቫኒ ሰላም ፍቃደ አይቤክስ ባንድ፣ እነሱም ጉድለት ስለነበረባቸው

0: ተቀላቅለን ሮሃ ባንድን መሰረትን። በሮሃ ባንድ ውስጥ ረዥም ዓመት አገልግያለሁ። በዛም ባንድ ውስጥ የባንድ ኃላፊ ሆኜ የሙዚቃዎችን በማቀናበር ኪቦርድ በመጫወት ረዥም ዓመት በዛ አገልግዬ እንግዲህ በተለይ በግል የተቋቋሙ ባንድ ውጤታማ ሆኖ ስላገኘን አብዛኞቻችን ረዥም ዓመት ሰርተንበታል። ህይወታችንም እውቀታችንም በዛ ቀየረንበታል ማለት ይችላል።
1: ሮሃ ባንድን ካነሱ እንደዚሁ ለተለየ አጋጣሚና ታሪክ አለው ራስን የቻለ ሮሃ ባንድ እስካሁን ምንም ድረስ በይፋ ከስሟል ማለት አይቻልም አለም አይባልም። ምንድነው ይህ ሊሆን የቻለበት ምክንያት?
0: እንግዲህ ሮሃ ባንድ ውስጥ የነበሩ አባላት በተለይ ወሳኝ የሆኑትም ባይባል ግማሽ አካላቱ ስራቸውን አቁመው በተለይ ደግሞ የመንግስት ለውጥ በነበረበት ጊዜ አንድ ሁለት ሶስቱ ኤርትራዊ ስለነበሩ ከዚህ ከሀገር እንዲወጡ ተደረገ። የተቀሩትም ደግሞ የራሳቸውን መስመር ከዚህ ከሙዚቃው ጥበብ በንግድ ላይ ብንሰማራ የተሻለ ውጤት እናመጣለን ብሎ ወደ ንግድ ውስጥ ገቡ። በዚህ የተነሳ ሮሃ ባንድ ተመናመነና በኢትዮጵያ አቆጣጠር በ1986 ዓመተ ምህረት አካባቢ ሮሃ ባንድ ስራውን አቋረጠ። ያም ሆነ ይህ ግን በሮሃ ባንድ ውስጥ ካሉት አባላት ጥቂቶቹ ሌላ ሰውም ለመተካት ተክቶም ለመስራት እና ለመራመድም የተደረገ ጥረት ነበር። ያም አልሰመረም እና እንደዚሁ ብቻ ስንገናኝ ልንጨዋወት በጋራ መጫወት እንችላለን። ነገር ግን ባንዱ ያው እንደፈረሰ ነው የተቆጠረው። ሆኖም ቀረ ከረዥም ዓመት በኋላ የድሮ ያጀብናቸውና ውጤታማ ያሳዩ ሙዚቀኞች በአዲስ መልክ ስራቸውን ለመስራት በሚጥሩበት ጊዜ እንደዚሁ የተሰባሰብን አዳዲስ አልባሞች ለመስራት እንገናኛለን እና ከነዚህ መካከል የማህሙድ አህመድ በተለይ ትዝታዎች ነው የትዝታ የሚል አንድ አልበም አሜሪካን ሀገር ድረስ ሄደን እንደዚሁ ሰርተናል። ያም በሮሃ ባንድ ተመዘገበ ነው።

0: አሁን ደግሞ በዚህ ባለፉት 2 አመት ውስጥ የኤፍሬም ታምሩን ምርጥ የድሮ ዜማዎች ለመስራት ተገናኝተን አሁን ሰርተን አልበሙ በቅርብ ቀን በአንድ በስድስት ወር ውስጥ ይወጣል ብለን እየጠበቅን ነው። እንግዲህ እንደዚህ ሲሆን በህዝብ ውስጥ ሮሃ ባንድ የሚለው ስም በተደጋጋሚ አልፎ አልፎ ብልጭ ድርግም እያለ ስለሆነ እንደተባለውም ኦፊሻሊ ፈርሷል ማለት አይቻልም። አሁንም አንዳንድ ጥበብ መድረክ ስናገኝ በጋራ እንሰራለን እና አሁን በቅርብ ቀን እንግዲህ የኤፍሬም ታምሩ ሙዚቃዎች በአዲስ መልክ የሚወጡትን ጀበው ሮሃ ባንድ ነው ማለት ነው።
1: እንደጠቀሱት አንጋፋ ኢትዮጵያውያን ምርጥ ሙዚቀኞች ጋር የሮሃ ባንድ ተጫውተዋል። ከሁሉም በላይ ግን እርስዎ በተለይ ለየት ያለ ፍቅር አለዎት ተብሎ የሚነገረው ለሙሉቀን መለሰ ነው። አሁንም ድረስ ከሙዚቃው ዓለም በመነጠሉ ቁጭት እንዳለቦት ሁሉ ይነገራል። ሙሉቀንን በተለየ አይን እንዲያዩትና የእሱን ስራዎች እንዲወዱ ያደረጉት ነገር ምንድን ነው?
0: በጣም ጥሩ ጥያቄ ነው። እንግዲህ ሙሉቀንን እንደዚህ ባገኘሁት አጋጣሚ ማንሳት እድል ሲገጥመኝ በእርግጥ አነሳዋለሁ። ሙሉቀን መለሰ ከልጅነቱ አንስቶ የዚህ የሙዚቃ ተሰጥኦ አለው። የሙዚቃ ትምህርት በአግባቡ አልተማረም ወይንም ፎርማል የሆነ ትምህርት የለውም። እንዲሁም በቀለም ትምህርቱ በጣም የገፋም አይደለም። አንደኛና ሁለተኛ ደረጃ ቢማርም ግን በጥበቡ መድረክ ላይ ሲታይ በሁሉ መስክ ከሌሎቹ ጥበበኞች ልቆ ነው የሚታየው። በተለይ ሙዚቃውን ይጽፋል፣ ግጥሞችን ያስተካክላል፣ ዜማዎቹን በሚመቸው መልክ ያደራጃል። ሲጫወት ደግሞ ከባንድ ጋር ሲጫወት ራሱን ችሎ ነው፣ ድጋፍ አይፈልግም እና የሰራቸው ስራዎች ደግሞ በተለይ እኔም አብሬ ከሰራሁት 6 አልበሞች ሁሉም ውጤታማ የነበሩ ናቸው። በተለይ ደግሞ ከኔ ጋር ያለው ቁርኝት ከሙሉቀን ጋር አብረን አንድ ቤት ኖረናል፣ አንድ አልጋ ላይ ተኝተናል። እሱ የኔ ሚዜ ነበረ እኔ ሳገባ እና በጣም በቤተሰባዊ መልክም በጣም ቅርበት አለው። ነገር ግን እኔ ሙሉቀንን በጣም ማደንቀን እና መወደው በጥበብ ውስጥ ያደረገው አስተዋጽኦ ከሌሎቹ አንጋፋ ከሚባሉት እኩል እንደውም ይበልጥ ለዚህ ጥበብ አስተዋጽኦ አድርጓል። ይህንን በተገቢው መንገድ ለራሱ ጥቅም አላደለም፣ ሌሎቹ እንደተጠቀሙበት ሳይጠቀምበት መንገድ ላይ በማቋረጡ በእርግጥ በጣም ቁጭት አለብኝ። በዚህ አዝናለሁ። እንግዲህ ሙሉቀን መለሰ በጥበቡ ከፍተኛ ጫፍ ድረስ መሄድ የሚችል ነበረ። ነገር ግን በራሱ ምርጫ መካከል ላይ በማቋረጡ ለጥበቡም ትንሽ ጉዳት አድርሷል። በሱም በህይወቱም ላይ ከፍተኛ ለውጥ ማምጣት የሚችለውን ነገር ገጥቶታል እላለሁ። ስለዚህ ሙሉቀን ከሌሎቹ አርቲስቶች የበለጠ ለሙዚቃ ፍቅር አለው። ድራም ሲጫወት፣ ኮንጋ ሲጫወት ደግሞ ሳይማር በጣም ምርጥ የሆነ ጨዋታ ይጫወታል። ከዚህም ባሻገር ደግሞ ኳየር

0: የሚባለው ወይንም ዘመናዊ አጠራር አንደኛ ሁለተኛ ድምጽ አርጎ ኮረስ የሚሰራበትን ማንም ሰው ሳያሳየው ራሱ የኮረስ ተሰጦ አለው ከተፈጥሮ። ስለዚህ ይሄን አደንቅለታለሁ እና ከዚህ ጥበብ ደግሞ በመራቁ ትንሽ አዘኔታ ይስተማኛል።
1: ከሙልቀን ምርጥ ስራዎች ውስጥ የበለጠ ይሄኛው መልካም ነው የሚሉት ስራዎቹ የትኛው ነው?
0: ሙልቀን ተሰራቸው ሰውነቷ የሚለው በዛን ዘመን ዘመናዊ ሙዚቃን ከባህላዊ ጋር አቀናይቶ የመስራት ምንም ልምድ በሌለበት ጊዜ በክራርና በዘመናዊ መሳሪያ አጅቦ እንዲሁም ባህላዊ የቆዩ ዜማ የነበረውን በዘመናዊ መልክ የሰራው ሰውነቷ

0: Landu gets lost in his office building.
1: Man, why does every floor look the same?
0: Boat U is on a boat covered by Geico. And with Geico's 24-7 claim support from boat insurance specialists, he can spend more time getting lost on the water.
1: Man, getting lost out here is the best.
0: And with Geico, Boat U can add 24-7 access to towing, too.
1: To clarify, though, I'm only figuratively lost, in case you were worried.
0: It feels good to be Boat U. It feels good to Geico.
2: ታውሳለን እኔ ከመስራቾቹም አንደኛው ነበርኩ ነገር ግን የደርግ ስርዓት በመጣበት ጊዜ በአጠቃላይ ማህበራት በሙሉ በፖለቲካው መሪነት አንድ ስር በመሆናቸው ሁሉም ለፖለቲካ ተጠሪ ሆነው ታለ በዚህ ጊዜ ተመራጮቹ ወይንም ይሄንን ማህበር የሚመሩት የኢሰፋ አባል የሆኑ እንደነበሩ ሁላችንም እናስታውሳለን በዚህ ጊዜ እንግዲህ በተለይ ለፖለቲካው ቅርበት ያላቸው የማህበር መሪ ሲሆኑ ለፖለቲካውና ወይንም ደግሞ በግል የሚተዳደሩት ወደ ጎን በመ ጋፋታቸው ለረጅም አመት በተለይ በግል የሚተዳደሩት መብታቸውን ለማስከበር ከፍተኛ ጥረት ያደረጉም የተሳካል ነበር። ያም ሆነ ይህ የደርግ ስርዓት ሲወድቅ በዚህ በደርግ ስርዓት ተቋቁሞ የነበሩት ማህበራት በሙሉ እንዲፈርሱ ተደረገ። በዚህ ጊዜ በ1983 ዓ.ም ተመረጠ ተቀላላ ማህበራት በሙሉ ፈረሱ። ማህበራት ቢፈርሱም በዚህ ጥበብ ውስጥ ያሉት ሙያተኞች በሙሉ የዚህን ጉዳት የተረዱት ከረጅም አመት በኋላ በተለይ የማንበብ የመጻፍ የማሳተም የማከፋፈል መብት ለሁሉም የተሰጠመውን ሲታወቅ አብዛኞቹ ሙያተኞች ወይንም ደግሞ ነጋዴዎች የፈለጉትን በፈለጉት ብር ያሳተሙ በፈለጉት መጠን ያከፋፈሉ ቅጥም ማግኘት በተጀመረበት ጊዜ አሁን ምን ተነሳ በተለይ ህገወጦች የማንንም ሙዚቃ ያባዙ በየመንገዱ መሸጥ እና በየመንገዱ ማባዛት ተጀመረ። በዚህ ጊዜ እንግዲህ በየአመቱ አዳዲስ አልበም ሲያወጡ የነበሩ ድምጻውያን ይሄንን ያዘጋጁትን ሙዚቃ የሚገዛቸው አጣ። ምክንያቱም ኮፒራይት መብት ባለመከበሩ ነው። ይህ ሲሆን እንግዲህ በ1996 ዓመተ ምህረት አካባቢ አብዛኞቹ በዚህ ጥበብ ላይ ያሉት እዚህ ሀገር በሙያችን መጠቀም አንችልም ብሎ ከሀገር መሰደድን ጀመሩ። በሀገር ውስጥ ደግሞ ያሉት በጥበባቸው ገንዘብ ማግኘት ሳይችሉ ሲቀሩ ወደ ድህነት፣ ወደ በሽታ፣ ወደ መሞት እንደዚህ አይነት ነገር እያደላ ወይንም እየበዛ በመምጣቱ አብዛኞቹ በዚህ ጥበብ ላይ ቆጭ ሰዎች ተሰባስበን ይሄ ነገር እንግዲህ የጥበብ መብታችን ባለመከበሩ እንደዚህ አይነት ጉዳት እየደረሰብን ነው ስለዚህ ምን ማድረግ እንችላለን ብለን ተሰባሰብን በጋራ ሆነን ስንወያይ ይሄንን እንግዲህ የኮፒራይት መብታችን

0: su SBS.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: ከኝቶ ተሰባስቦ የራሳቸው መሪዎች ምርጫ አደረጉ። በዚህ ጊዜ በአጋጣሚ እኔ ልመረጥ ቻልኩ። የዚህ ማህበር አመሰራረት እንግዲህ ወይንም አቋቋም ከዚህ የተነሳ ነው። ከዚህ በኋላ እንግዲህ ዋናው የማህበሩ ዓላማ ያደረገው የኮፒራይት መብት ይከበርልን የሚል ነው። በዚህም ጥያቄያችን በተደራጀ መልኩ ጥያቄያችን አቀረብን። የኮፒራይት

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: ሮች ምክር ቤት እንደጸደቀ ተሰምቶናል። እንግዲህ ከእንግዲህ በኋላ የሙያተኞች መብት ይጠበቃል ብለን ተስፋ እናደርጋለን። እና በአጠቃላይ ከጥያቄው አንፃር የኢትዮጵያ ሙዚቀኞች ማህበር የተመሰረተው የሙያተኞችን መብት ለማስከበርና ኮፒራይት መብታቸው ተጠቃሚ የሚሆኑበትን እውን ለማድረግ ነው። ከዚህ ባሻገር ደግሞ በተለይ ረዥም ዓመት አገልግለው የተጎዱ ሙያተኞች በአግባቡ ህይወታቸውን መኖር እንዲችሉ ድጎማ የሚያገኙበትን ነገር ማመቻቸት አቅም አጥተው

0: SBS. SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ተራይተው አንድ ነገር ለማድረግ ሙከራ አደረጉ የዛሬ 6 አመት አካባቢ ነው ይሄ ምንድነው አቅም ያጡትን ሙዚቀኞች የሚረዱበትን ነገር ለማመቻቸት ከፍተኛ ጥረት ተደረገ በኋላ ከዛው አንድ 17 አርቲስቶች ተመርጠው ለምሳሌ ሚያን እነ ሳሌ ደጋጎ ስናታች ወርቁ አማሃት ወዳጅ ዘሪቱ ጌታሁን ባህሉ ሸቴ እንደዚህ የመሳሰሉት በጣም አስከፊ ድህነት ላይ ስለነበሩ የነዚህን ፕሮፋይል ወይንም የቆየ ታሪካቸውን በጽሑፍ እና በምስል የተደገፈ ይህንን ነገር ላክንላቸው በኢትዮጵያ ሙዚቀኞች ማህበር አማካኝነት። ከዛ በኋላ እነዚህ የተመረጡት ሰዎች በየወሩ እርዳታ የሚያደርጉበትን ነገር በነ ጥላዬ ገብሬ እነ ታማኝ በየነ እና አበራ ፈይሳ የመሳሰሉ እዛ አሜሪካን ሀገር ያሉ ልክ እንደ ወንድማማች ማህበር አይነት ነገር በየወሩ የተሰበሰቡ የሚልኳትን ገንዘብ ለእነዚህ ሰዎች እየሰጠን 6 አመት ሙሉ በየወሩ ለእያንዳንዳቸው 5500 ብር እየተሰጣቸው እስከ ዛሬ ድረስ አሉ። ከነዚህ መካከል በህመም እና በእድሜያቸውም እየደረሰ ያረፉት እንደ ሳሌ ደጋጎ አስናቀች ወርቁ ሲያርፉ ቀብራቸው በስነ ስርዓት የሚከበርበትን በተለይ አስናቀች ወርቁ ሀውልት በአግባቡ ስላሴ ልክ እንደ አርበኛ ቀበረበትን ነገር ሁሉ ለማመቻቸት ከፍተኛ ጥረት በማህበራችን በኩል ተደርጓል። እና በአጠቃላይ አቅም ያነሳቸው በጣም ብዙ ናቸው። ሁሉ ለመርዳት የተደረገው ጥረት አመርቂ ባይሆንም ጥቂቶቹ ግን ምርጥ የተባሉት ከዛሬ እየተረዱ ነው። ከዚህም ባሻገር አሁን ባለፈው ዛሬ 2 አመት አካባቢ አበ መለሰ የተባለ የዜማና የግጥም ደራሲ አሁን በእስራኤል ሀገር ነው የሚኖረው ኩላሊቶቹ የማይሰሩ መሆኑና ወደ ሞት እየተቃረበ መሆኑን በመረዳት የኢትዮጵያ ሙዚቀኞችና በአዲስ አበባ የሚኖሩ የሱ ወዳጆች የሱ አፍቃሪዎች ጋር በመተባበር የሱ ህይወት ለማዳን ከፍተኛ ርብር አድርገን የሚረዳበትና አዲስ ኩላሊት ተቀይሮለት ወደ ስራው የሚመለስበት ነገር አመቻችተን አሁን መንገዱ እየተስተካከለልን ነው። እና በአጠቃላይ በሙዚቀኞች ማህበር ይሄ ነገር እየተደረገ ነው። ነገር ግን በቂም አይደለም። ወደፊትም በዚህ አይነት መልክ እያንዳንዱን ግለሰብ የመርዳት አቅሙ ይኖራል ብዬ አልገምትም። ግን ወደፊት በተለይ ጥበብ ውስጥ ያሉ ከመንግስት የሚሰጣቸው 100 እና 150 ወይም 200 ብር የትም የማይደርሳቸው ስለሆነ የጡረታ ገንዘብ ልዩ ትኩረት ተሰጥቶት በተለይ በጥበብ ላይ ከፍተኛ አስተዋጽኦ ያደረጉ ልዩ እንክብካቤ በመንግስት በኩል እንዲያገኙ የሚያስችለውን መንገድ አሁን በጥናት እያጠናን ነው አንኛው። ሁለተኛ ደግሞ ወጣቶች እነዚህ አንጋፋ አርቲስቶች በድህነትና በበሽታ የተሰቃዩ መሞታቸውን ሲያዩ ወደዚህ ሙያ ውስጥ የሚገባ ወጣት አይኖርም። ሁሉም እየፈራ አርቲስት መሆን ድህነት ወይንም የተጠላ ፕሮፌሽን የሚሆን እንደዚህ አይነት ድምታ እያመጣብን ስለሆነ አሁን እያደረግን ያለነው በተለይ ወጣቶችን ከአዛውንት ጋር እያቀናጀን አንድ ፕሮጀክት በማህበራችን በኩል ተነድፎ አርበን አዲስ እሚል 30 ወጣቶችን አሁን ያሰለጠንን በዜማ ድርሰት በግጥም ድርሰት የስቱዲዮ ኮፒራይት ግንዛቤን በሚመለከት እና እንዲህ የመሳሰሉትን በጥበቡ ላይ ፍቅር ኖሯቸው ወደፊት ወጣቶቹም እንዲሳተፉ ይሄንን እድል አሁን እየፈጠርን
2: እርሶ ራሶ አሁን ግልጋሎት የሚሰጡት ለኢትዮጵያ ሙዚቀኞች ማህበር እንደ ፕሬዚዳንትነት በነጻ ነው? የቢሮም ችግሮች አሉባችሁ? ሙዚቀኛ ማህበር ችግሮቹ ምን ያህል የከፉ ናቸው? በሁለቱ ግሩስ እንዴት አድርጎ ነው ማቆም የሚቻለው?
1: በርግጥ አሁን እንዳሉት የቢሮ ችግር ላለፉት 7 አመት ነበረብን። ቢሮ ተከራይተን የምንከፍለው የቢሮ ኪራይ ገንዘብ በማጣት ብዙ ጊዜ ተሰቃይተናል። ነገር ግን ባደረግነው ጥረትና የመንግስት ማካል ረድቶን ከዚህ በፊት በ 1983 ዓመተ ምህረት የመንግስት መዋቅር ሲፈርስ ሲጠቀምበት የነበረው የቀድሞ ማህበርን የሚል አካል ለረጅም አመት ለግላቸው ሲጠቀሙበት ቆይተዋል። ላለፉት 20 አመት ይህንን ትክክል አለመሆኑን ህጋዊ ማህበር እያለ እነዚህ ሰዎች ለግላቸው መጠቀም የለበትም ብለን በተለይ የሳሊያ ማህበርና የኢትዮጵያ ሙዚቀኞች ማህበር በቅንጅት አንድ እንቅስቃሴ አደረግን። በዚህ እንቅስቃሴ መሰረት የመንግስት ቤቶች ኤጀንሲ ቤቱ በኢትዮጵያ ሙዚቀኞች ማህበር ስም መመዝገቡን ካረጋገጠ በኋላ በተለይ ለጣሊያ ማህበርና የኢትዮጵያ ሙዚቀኞች ማህበር ከዚህ በፊት በግለሰቦች ተወስዶ የነበረውን ሰጥቶን የሆነውን 2 አመት በመንግስት ቤት እየተጠቀምን በዚህ በኪራይ በኩል የነበረብን ችግር ተቃሏል። ቅድም እንዳሉት በደባልነት ለአንድ አመት ያህል ድንድም ቆይና የረዳን በተለይ የቲያትር ባለሙያዎች ማህበር በተለይ አቶ ደበሽ ተመስገን ይሄንን

0: ማህበር ማህበር ነው። ሙዚቃ ቲያትር ምናምን መከፋፈል የለብንም። የሙዚቀኞች ማህበር እየተቸገረ እኛ ደግሞ ባዶ ቢሮ ይዘን መቆየት የለብንም ብሎ ለሁለት ዓመት በደባልነት አስቀምጦናል። አሁን ግን እዛው ጎረቤት የሆነው የቀድሞ ሙዚቀኞች ማህበር ተሰጥቶት የነበረውን ቢሮ ተሰጥቶን በአሁኑ ጊዜ ነፃ የራሳችን ቢሮ አለን። እንቅስቃሴያችንም በነፃነት እየመራን ነው።
1: አቶ ዳዊት ይፍሩ፣ ኢትዮጵያ ሙዚቀኞች ማህበር ፕሬዚዳንት፣ ስለ ቃለ ምልልሱ እናመሰግናለን።
0: በጣም አመሰግናለሁ። እኔም ይህንን አስባችሁ የጀርባ ታሪካችን አጥንታችሁ እንደዚህ አይነት ቃለ መጠይቅ በመደረጉ በጣም እኔም አመሰግናለሁ። 7 billion stories and counting. SBS Radio.
1: አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎችን ደግመን እናሰማለን። ኢራን የኒውክሌር ተመርካች ለሆነው ዓለም አቀፉ አቶሚክ ኃይል ኤጀንሲ IAEA ለፍተሻ ትብብር እንድታደርግ ተጠየቀች። እድሜያቸው ከ16 ዓመት በታች የሆኑ ወጣቶች ላይ እገዳ ከጣለበት 6 ወራት ያስቆጠረ የማኅበራዊ ሚዲያ ማዕቀብ በተጠባቢዎችና በተጠቃሚዎች ዘንድ ዝንቅ አተያዮችን ያስከትሏል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። መልካም ቀን አውስትራሊያ። ቸር ይግጠመን።

0: እንደምን አምሽታችኋል አድማጮቻችን። ለአርብ ሰኔ 5 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን የኦሉሴ ጎኖባ ሳንጆን የመቀሌ ጉብኝት በተመለከተ በተለያዩ ሀገራት የሽምግልና ልምድ ያላቸው ባለሙያ ምን ይላሉ?
1: ከጎኖባ ሳንጆ ጋር በእንግሊዝኛ አውርቶ ከመደራደር ወይም በአስተርጓሚው በኩል መልእክትን ከማስተላለፍ ይልቅ ሁለቱ መካላት በአማርኛ ወይም በትግርኛ ቁጭ ብሎ ቢያወሩ ከልብ ይስማማሉ ባይ ነኝ።
0: በአሜሪካ ፔንሲልቬኒያ ግዛት በአውሮፓውያኑ መጋቢት 2 የአድዋ ድል መታሰቢያ ዕለት እንዲሆን የቀረበው የውሳኔ ሐሳብ መጽደቁ
2: symbolically በጣም ትልቅ የሆነ ተጽዕኖ አለው። ምክንያቱም የኢትዮጵያኖች ታሪክ ቻለንም ያ ታሪክ የአፍሪካኖች ታሪክ ነው። ያ ታሪክ የጥቁር አሜሪካኖች ታሪክ ነው።
0: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። የፕሪቶሪያውን የሰላም ድርድር በዋና አሸማጋይነት የመሩት ኦባሳንጆ በመቀሌ ያደረጉት ጉብኝት አንዳች ተስፋ ይኖረው ይሆን? በአፍሪካ ቀንድ የሚደረጉ የሰላም ጥረቶችን እንዲያግዙ በአፍሪካ ህብረት ኮሚሽነር የተሾሙት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት ሐሙስ ሰኔ 4 2018 ዓ.ም ወደ ትግራይ ክልል አምርተው ከዶክተር ደብረጽዮን ገብረ ሚካኤል ጋር ተነጋግረዋል። ኦባሳንጆ በመቀሌ ጉብኝት ያደረጉት በትግራይ ክልልና በፌደራሉ መንግስት መካከል የጦርነት ስጋት ባየለበት ወቅት ነው። ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት በተመረጠው ምክር ቤት ከተካ በኋላ ውጥረቱ ይበልጥ እየተባባሰ ቀጥሏል። በክልሉ ስላለው ወቅታዊ ሁኔታና የኦባሳንጆን ጉብኝት ሊያመጣ ስለሚችለው ለውጥ በተለያዩ ሀገራት ግጭቶችን ለመፍታት በተደረጉ ሽምግልናዎች ላይ የተሳተፉ የህግ ባለሙያ አነጋግረናል። በተባበሩት መንግስታት ድርጅት ውስጥ ለአመታት በተለያየ ኃላፊነት ያገለገሉት የህግ ባለሙያው አቶ ባይሳ ዋቆያ የኢትዮጵያን ግጭቶች ለመፍታት በሚደረገው ሽምግልና ላይ ያላቸውን ትዝብት በማካፈል ማብራሪያቸውን ይጀምራሉ።
1: እኔ በግሌ ማስበው እንዱ ብሎ የተለምዶ እንዱ ባህላችን ሆነና አብረን በአንድ ቋንቋ መነጋገር ስንችል የተለየ አስተሳሰብ ካለው ኢትዮጵያዊ ጋር አክቶን ሌላ ሶስተኛ አካል ከውጭ መጥቶ እንነጋገር የሚል ይሄ የቆየ ኋላ ቀር ባህል ነው። በራስ ላይ መተማመንን የማጣት ምልክት ነው። የትግራይ ኢትዮጵያ ከኢትዮጵያ ክልሎች አንዷ ናት። በክልል ደረጃ የትግራይ ህዝብ ሌሎች የኢትዮጵያ ህዝቦች ካገኙት ጥቅም ጎሎብኛል ወይም ደግሞ እንደ ትግራይ እንደ ክልል የጎደለብኝ ነገር አለ በህገ መንግስቱ ተካተተልኝ ያ መብት አልተጠበቀም የሚል ከሆነ አምጥቶ በዛ መብት ላይ ህዝብንም አሳትፎ መንግስት ጋር

0: የሰው ልጅ ቁጭ ብሎ መነጋገር አቅቶን ለሌላ ጦርነት መጋበዝ እኔ ወንጀል ነው ለእኔ። እንዲሁ ህዝቡን ነው እዚህ ውስጥ ትኩረት ውስጥ መክተት የነበረባቸው። የፈለገው ቢሆን ለፈለገው ዓላማ ቢሆን ጦርነትን እንደ መፍትሄ ቁልፍ አድርጎ መውሰድ ትክክል አይደለም ባይነኝ።
1: እርስዎ እንግዲህ በተባበሩት መንግስታትም በአሸማጋይነት ሲሳተፉ ነበር ሲሰሩ ነበር። እንዲያው በአማጽያንና በመንግስት መካከል በተለያዩ የዓለም ክፍሎች በሚካሄዱ ድርድሮችም ላይ ተሳትፈዋል እና በአፍሪካ ቀንድ የሚካሄዱ የሰላም ድርድሮችን እንዲያግዙ በአፍሪካ ህብረት የተሾሙት እና በፕሪቶሪያው የሰላም ስምምነት ወቅትም ዋና አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ በትናንትናው ዕለት ወደ መቀሌ ሄደው ከነ ዶክተር ደብረጽዮን ጋር ተወያይተው መመለሳቸውን ሰምተናል። ምንም እንኳን ዝርዝር ጉዳዮችን የተመለከተ መረጃ ባናገኝም ማለት ነው። እንዲያው ሁኔታዎች እየተፋፋሙ ባሉበት የእንደዚህ አይነት እንቅስቃሴዎች ምን ሊያመጡ ይችላሉ ብለው ያስባሉ? ካለውትም ልምድ በመነሳት
0: ኦባሳንጆንም ወደ መቀሌ መሄድ ሰምቻለሁ። ከመጀመሪያ ላይ የነገርኩህ ነው። ከኦባሳንጆ ጋር በእንግሊዝኛ አውርቶ ከመደራደር ወይም በአስተርጓሚ በኩል መልእክትን ከማስተላለፍ ይልቅ ሁለቱም አካላት በአማርኛ ወይም በትግርኛ ቁጭ ብሎ ቢያወሩ ከልብ ይስማማሉ ባይ ነኝ። የሆነ ሆኖ ግን ያው የውጭ አካል ይምጣ የሚል አባዜ ስለያዘን እኛ ኢትዮጵያውያን የውጭ ሰው መጥቶ ቁጭ ብሎ ካልሰማን እንዱ ጉዳያችንም ተሰሚነት የሚያገኙ አይመስለኝም። ይሄ ስህተት ነው። የሆነ ሆኖ ግን የአፍሪካነት ድርጅቱን በዚህ ውስጥ መሳተፉ ምናልባት ታዛቢ ምስክር እንፈልጋለን። ሁልጊዜ የቅንነት ማጣት ነው። እኔ አሸማጋይ ከውጭ ማምጣት ማለት
1: በተለይ
0: በሀገር ውስጥ
1: ከዚህ በፊትም የመተማመን ጉዳይ በተደጋጋሚ ይነሳል።
0: አዎ ልክ ነው። ሁሉም ተዋጊ ታጣቂ ኃይላት ሁሉም ሶስተኛ አካል ይፈልጋሉ። እኔ ካለመተማመን የሚነሳ ነው። ይሄ ደግሞ እምነት ቅንነት ማጣት ነው፣ መተማመን ማጣት ነው በሁለቱም ወገን። አንፎርቹኔትሊ ይሄ በጣም የሚያሳዝን ነው እና ከሆነ ይሁን እንግዲህ እኛ ከኛ ከእርስ በርስ ይልቅ የውጭ አካል መጥቶ ሲያዋራ መሀላችን ከተቀመጠ እንስማማለን የሚባል ከሆነም ይሁን ግን የኦባሳንጆ እዛ ደርሶ መመለስ እኔ በግሌ ሁኔታዎችን ይቀይራል ብዬ አላስብም፣ ቅንነት ካልታከለበት ከውስጥ ካልወጣ በስተቀር እና አሁንም በግሌ አምናለሁ ሁለቱም ከዚህ ከጥፋት መንገድ ተመልሰው በሰላም ቢያወሩ የሚሻላቸው ይመስለኛል።
1: በጣም ጥሩ። እንደሚታወቀው አሁን በኢትዮጵያ የተለያዩ አካባቢዎች ግጭቶች ይስተዋላሉ እና እንደው ምናልባት አሁን ደግሞ ይሄ የትግራይ ጦርነት ዳግም የሚቀሰቀስ ከሆነ እንዲያው ምን ሊያስከትል ይችላል? ቀደም ሲል የጠቀሱት አለ የሰዎች ሞት፣ እንዲያው እስከ ምንስ ሊቀጥል ይችላል? እንዴት ይገልጹታል እርሶ?
0: በእኔ ግምት ኢትዮጵያ ውስጥ ያሉ ሽምቅ ተዋጊዎች በጉልበት መጥተው የፌደራል መንግስቱን ገልብጦ ስልጣን ይወስዳሉ የሚል ግምት የለኝም። ቢያንስ ዛሬ ላይ ሆኜ ሳየው ነገ ምን እንደሚያመጣ ላይም ሁኔታዎች ሊቀየሩ ይችላሉ። ጦርነቱ ደግሞ ከተጀመረ ጥፋት ሌላ ምንም ነገር የለም፣ ጥፋትና ውድመት ብቻ ነው። ሰዎች ይሞታሉ። ወደንም ጠላን ደግሞ ከዚህ አድዋ አውዳሚ ጦርነት በኋላ ደግሞ እንደገና ወይ ፕሪቶሪያ ወይ ዛንዚባር ደን ደግሞ ንግግር እናደርጋለን እርስ በርስ። እኔ ግን የምለው እዛ ኋላ ሄዶ ከመነጋገር ከመወያየት ያንን ውይይትና ድርድር ወደፊት ብናመጣው ዛሬ ጦርነቱ ሳይጀመር ወደዚህ ለምን አናመጣውም ባይነኝ እና ደግሞ ይቻላል ውጭ ሀገር መሄድ የለብንም ለመደራደር እና አሁኑን እንወያይ ለሰላም ለህዝባችን ለወጣቱ ትውልድ እና ለሀገሪቷም ኢኮኖሚ ብለን ዛሬ ነው እዚሁ እናውራ ባይነኝ።
1: ምናልባት ካለውት ተሞክሮ እንደ ምሳሌ የሚያነሱት ይኖራል? እስካሁን በድርድሩ ከተሳተፉባቸው የተለያዩ የዓለም ክፍሎች
0: አንፎርቹኔትሊ በብዙ ሀገራት የተገነዘብኩት ነገር ቢሆን የሰው ልጅ እንዲሁ ተፈጥሮ ሆኖ እርስ በርስ ከመነጋገር ይልቅ መጀመሪያ በጠመንጃ ያወራል። ብዙ ሀገር ግን በተለይ እርስ በርስ ግጭት በመሆንበት ሰዓት ንግግርን ያስቀድማል። በንግግር አለመግባባታቸው በተቻለ መጠን ይፈታሉ። ያው ግን ዲፕሎማሲ ደግሞ የተፈጠረው ለዚህ ነው እና ሽማግሌዎች ይምጡ፣ ግን ደግሞ ከሱም በላይ ከባልና ከሚስት በላይ የራሳቸውን ጓዳ የሚያውቅ የለም ነው የሚባለው። ዓለም የእኛን ችግር ራሳችን ነው መፍታት ያለብን፣ በራሳችን መተማመን አለብን ነው። ይቻላል ደግሞ መነጋገር እንችላለን። ኩራታቸውን ትተው ይህ የአበሻ ሜንታሊቲ ሁለቱም ሳይድ ያለው በቃ ጠላትንና አሸንፊያን በረክካ ያለው ከሚለው ወጥተው በሰላም ቢያወሩ ይሻላል። ምን አንዳችም አይነት ለሁለቱም አንዳችም ጥቅም አይሰጥም፣ ጎጂ ነው በሁሉም መልክ።
1: በአሜሪካ የፔንሲልቬኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 የአድዋ ድል መታሰቢያ ዕለት እንዲሆን የቀረበ

0: ኒ ውሳኔ ሐሳብ በከፍተኛ ድምጽ አጸደቀ። ይህ HR 441 የተሰኘው የውሳኔ ሐሳብ የጸደቀው ባለፈው ሳምንት ሐሙስ ለት በግዛቲቱ የህዝብ ወካዮች ምክር ቤት በተደረገ የድምጽ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የህግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህን የተመለከተ ዘገባ አለን።
1: ይህ ረቂቅ ውሳኔ በፈረንጆች አቆጣጠር ማርች 2 ቀን 2026 የ130ኛው የአድዋ ድል መታሰቢያ ሆኖ በፔንሲልቬኒያ ግዛት ውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና ዲሞክራት ፓርቲ እንደራሴዎች በተሰጠ 195 የድጋፍና 6 የተቃውሞ ድምጽ ጸድቋል። HR 441 ረቂቅ ውሳኔ ሐሳቡን በ ፔንሲልቬኒያ ምክር ቤት ያቀረቡት የሰሜን ፊላደልፊያ ማንገመሪ ወረዳ የህዝብ ተወካይ የሆኑት ቤንጃሚን ሳንቼዝ ናቸው። የተከበሩ ምክር ቤት አባል ሳንቼዝ በለቱ በምክር ቤቱ ባደረጉት ንግግር በዘመናዊ ዓለም ታሪክ አድዋ ያለው ቦታ ታላቅ እንደሆነ ካወሱ በኋላ ኢትዮጵያ በንጉስ ሚኒሊክና ባለቤታቸው ጣይቱ ብጡላ መራር ሰጪነት አገራቸውን ከቅኝ ገዢ ተቀራማቾች መከተዋል። ይህን ደማቅ ድል በማስመዝገብም የመጀመሪያዎቹ አፍሪካውያን ሆነዋል ሲሉ አሞካሽተዋቸዋል።
2: Emperor Menelik II and Empress Taitu Betul successfully defended its sovereignty against colonial invasion and became the first African nation to decisively defeat a colonial power.
1: American Ethiopian Public Affairs Committee በበኩሉ የPennsylvania ተወካዮች ምክር ቤት ያሳለፈውን ውሳኔ ተከትሎ የተሰማውን ደስታ ገልጿል። አድዋ ትውልዶችን ያነቃቃ እጅ ያለመስጠትና የሰው ልጅን ክብርነት የሚያስታውስ ታላቅ ድል ነው ካለ በኋላ በተለይ ለጥቁር አፍሪካ አሜሪካውያን ታላቅ የኩራት ምንጭ ሆኖ ይኖራል ብሏል። ኮሚቴው ረቂቁን ስፖንሰር ያደረጉትን የተከበሩ ቤንጃሚን ሳንቼዝን አመስግኗል። ይህ የሚመለከተውና ባለፈው ሐሙስ የጸደቀው የውሳኔ ሐሳብ ምን ትርጉም አለው በሚል ጥያቄ ያቀረብንላቸው በኮሎራዶ አገረ ግዛት የአሮራ ከተማ ምክር ቤት እንደራሴ እንዲሁም የሪፐብሊካን ፓርቲ አባል አቶ አምሳሉ ጸጋይ ካሳው ይህንን ብለዋል።
3: የሚጠቅመው ምንድነው? ይሄ የአድዋ ቪክቶሪ ዴይ ተብሎ በስቴቱ ደረጃ ሪኮግናይዝ ተደርጎ ወይም እውቅና ተሰጥቶት ሲምቦሊካሊ በጣም በጣም ትልቅ የሆነ ተጽዕኖ አለው። ምክንያቱም የኛ ታሪክ የኢትዮጵያኖች ታሪክ ብዙ ጊዜ በኢትዮጵያ ብቻ የሚወሰን የሚቀር አይደለም፣ ለአፍሪካኖች ተምሳሌት ነው። ስለዚህ ያንን ነገር በዛ አካባቢ ላሉ በተለይ ለጥቁር አሜሪካኖች የኢትዮጵያን ታሪክ የአፍሪካን ታሪክ የሚገልጽ የአድዋ ቪክቶሪ ዴይ በዛ ስቴት እንዲታወቅ መደረጉ ታሪካዊ አጋጣሚ ይፈጥራል። ምክንያቱም ዳት ታሪክ እዚህ የኢትዮጵያኖች ታሪክ ብቻ አይደለም፣ ያ ታሪክ የአፍሪካኖች ታሪክ ነው። ያ ታሪክ የጥቁር አሜሪካኖች ታሪክ ነው።
1: አቶ አምታሉ ምናልባት አድዋ በሌሎች የአሜሪካ ግዛቶች እውቅና እየተሰጠው ከቀጠለ ወደፊት በአሜሪካ በፌደራል ደረጃ ሊታወቅ የሚችልበት እድል ሊኖር እንደሚችልም ተቆመዋል።
3: ይሄ በስቴት ደረጃ ያለ የተወሰነ ነው። አልፏል እንዳልኩ ቆንጆ የሆነ በተለይ ሴኔተር ቤንጃሚን ፔንሲልቬኒያ ሃውስ ሪፕሬዘንታቲቭ ይህን ስፖንሰር በማድረግ ከሌሎች ጋር ሆኖ እንትን ያደረጉት ይሄ ለቀጣይ ትውልድ የሚጠቅም ሂስቶሪካል የሆነ ትምህርት ወይም ሂስቶሪካል የሆነ ሲምቦሊክ ነው በሚል ሲያምኑበት ወደ ዋናው ወይም ወደ ምክር ቤቱ ቀርቡ፣ ምክር ቤቱ አይቶበት፣ ምክር ቤቱ ድምፅ ሰጥቶበት እንትን ያደርጋል እና ይሄ ለኢትዮጵያን አሜሪካውያን በዚህ በአሜሪካ እንደምንኖር ወይም በዛ አካባቢ ለሚኖሩ በጣም በጣም ትልቅ የሆነ እድል ነው ብዬ ነው እንትን የማደርገው። ይሄ በየከተማው መለመድ አለበት። ዋናው አላማው ነው ኢትዮጵያኖችንም ሆነ አሜሪካኖችንም ሆነ እንዲህ አይነት ታሪክ ያለን ህዝቦች ታታሪ ህዝቦች መሆናችንን ማሳየት ድል ይሰጠናል ማለት ነው።
1: 130ኛው የአድዋ ድል በዓል ከተከበረ ወራት ያለፈው ቢሆንም ማርች 2 በፔንሲልቬኒያ ለዚህ 130ኛ ዓመት የአድዋ ድል መታሰቢያ እንዲሆን ድምጽ የተሰጠው ባለፈው ሳምንት ነው። ይህ የሆነው ምናልባት በፔንሲልቬኒያ የህዝብ ተወካዮች ምክር ቤት ረቂቅ ደንቦችን ለማስወሰን ዘለግ ያለ ወረፋ ስለሚኖር እንደሆነ ይገመታል። ይህ በአገረ ግዛት ደረጃ አድዋ እውቅና እንዲሰጠው መደረጉ በተለይ

0: ለአፍሪካ አሜሪካውያን ትልቅ ፋይዳ እንዳለው አቶ አምሳሉ ለቢቢሲ አስረድተዋል።
1: ያድዋ ቀን ተብሎ ሲሰየም በእለቱ ይታሰባል ማለት ነው። ማለት በgovernment ወይም በstate calendar ወይም በcity calendar ያ ቀን አድዋ victory የሚለው በcalendar ስራ ይዘጋል ምናምን ሳይሆን just ይታሰባል በcalendar ውስጥ schedule calendar ውስጥ ይገባል ማለት ነው። የፌደራል ይሄንን ተከትሎ የሚሄድ ነገር አይደለም። however ግን እንደዚህ አይነት አጋጣሚዎች እየበዙ መምጣታቸውን ተከትሎ ኢትዮጵያን አሜሪካን አፍሪካን አሜሪካን ለምሳሌ ከተለያዩ ኦርጋኒዜሽኖች ጋር አብረን እንደ ኢትዮጵያን አሜሪካን ሲቪክ ካውንስል ሌሎች ኦርጋኒዜሽኖች ይሄንን ወደ ፌደራል ይዘውት የሚሄድ ቻንስ ይሰጣቸዋል ማለት ነው። ይሄን ሪዞሉሽን ለፌደራል በማቅረብ ኮንግረስ ውስጥ በማቅረብ እውቅና እንዲያገኝ በተለይ ኮንግረስ ውስጥ ብላክ ካከስ የሚባል ትልቅ ፓወርፉል ያለ ኮሚቴ አለ። ሰው እዛ ላይ እንዲቀርብ እድል ይፈጥራል ማለት ነው። ሰው ወደፊት ይሄ ነገር መደረጉና ወደዛ እንደሚሄዱ የማይቀር ነው። እንግዲህ እኛም እዚህ ሀገር እንደምንሰራ በመንግስት ውስጥ እንደምንሰራ አካላት ይሄንን ነገር ወደፊት አንደኛው ሩታችን ሄርቴጃችን ስለሆነ ይሄ ለጥቁሮች ትርጉም የሚሰጠው ነጻነት በዓል እዚህ ሀገር በጣም ማርቲን ሉተር ኪንግን ጨምሮ ሌሎች ሪቮሉሽን ጄሲ ጃክሰን የታገሉለት ሲምቦል የሆነ መብት የነጻነት መብት አለና ከዘ ፓርት ኦፍ ኢት አንደኛው አካል ነው። የጥቁር እንቢተኝነት የጥቁር እንቅስቃሴ የተጀመረው ዛሬ ሳይሆን እኛ ቀድመን የጀመርነው እንደሆነ የሚያሳያ ደግሞ የአፍሪካ ሲምቦል መሆኑን አፍሪካን አሜሪካኖች እንዲማሩበትና እነሱም እንዲሰሩበት የሚያደርግ ይሆናል ማለት ነው። ስለዚህ ይሄ ሂደት በስቴት ደረጃ ቢጀመርም ወደ ፌደራል የሚሄድበት ጊዜ ሩቅ አይደለም
2: and civic contribution that made Adwa a historic triumph recognized around the world. Thank you, Madam Speaker.
3: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ አጫጭር ዜናዎች። የናይጄሪያ ፕሬዝዳንት ታጣቂዎች እጃቸውን እንዲሰጡ ካልሆነ ግን አገሪቷ ባላት ኃይል ሁሉ እንደሚመቱ አስጠነቀቁ። ፕሬዝዳንቱ ይህን ያሉት በአገሪቱ የሚከበረውን የዲሞክራሲ ቀን በማስመልከት ባደረጉት ንግግር ነው። ፕሬዝዳንት ትራምፕ ከኢራን ጋር የሚደረገውን ጦርነት የሚያስቆም ስምምነት ላይ መደረሱን አስታወቁ። የተደረሰው ስምምነት በኢራን ባለስልጣናት እስኪጸድቅ እየተጠበቀ መሆኑ ተዘግቧል። ከኢራን ጋር ግንኙነት ያለው የበይነ መረብ ሰርሳሪ ቡድን የአሜሪካ ደህንነት ተቋማት የሆኑትን የሲአይኤን እና የኤፍቢአይን ስርዓት ሰብሮ በመግባት የዓለም ዋንጫን የተመለከተ የድሮን መረጃ መጥረፉን አስታወቀ። አንድ የአሜሪካ ተቋምም ይህንን አረጋግጧል። የትራምፕ አስተዳደር ኢራናውያን ስደተኞችን ወደ ማዕከላዊ አፍሪካ ሪፐብሊክ ለመላክ ማቀዱ ተዘገበ። ሮይተርስ እንደዘገበው በቅርቡ ማዕከላዊ አፍሪካ ሪፐብሊክ አሜሪካ የምታስወጣቸውን ስደተኞች ለመቀበል ተስማምታለች። የቀድሞው የደቡብ ኮሪያ ፕሬዝዳንት ወደ ሰሜን ኮሪያ ድሮን በመላካቸው የ30 አመት እስራት ተፈረደባቸው። ፕሬዝዳንቱ ዩን ሱክ ዮል በአውሮፓውያኑ 2024 ወታደራዊ አገዛዝን አውጀው አገራቸውን ወደ ፖለቲካዊ ቀውስ ከመክተታቸው ጋር በተያያዘ ተይዘው እድሜ ልክ እስራት ተፈርዶባቸው እንደነበር አይዘነጋም። ታዋቂው አዘፋኝ አሪያና ግራንዴ የአሜሪካ መንግስት ሙዚቃዋን ለጸረ ስደተኞች ፖሊሲው እንዳይጠቀም አስጠነቀቀች። አሪያና ግራንዴ ይህንን ያለችው የአሜሪካ የድንበር ጠባቂዎች ሰዎች እጃቸው በካቴና እያሰሩ ወደ እስር ቤት ሲወስዷቸው ጉድባይ ወይም ደና ሆኑ የሚለው ታዋቂ ዘፈኗ በማጀቢያነት ጥቅም ላይ የዋለበት ቪዲዮ ከተለቀቀ በኋላ ነው። ቀጣዩ ዘገባችን ስፖርት ነው። ኢትዮጵያዊቷ አትሌት ጉዳፍ ጸጋይ ለህክምና በወሰደችው መድኃኒት ምክንያት ከውድድር ታገደች። አጭር ዘገባ አለን።
4: የሁለት ጊዜ የዓለም ሻምፒዮኗ ኢትዮጵያዊት ጉዳፍ ጸጋይ ከውድድር በፊትና በኋላ በተደረገ ምርመራ የተከለከለ ንጥረ ነገር እንደተገኘባት ካመነች በኋላ የአራት ወራት እገዳ ተጥሎባታል። የ29 ዓመቷ ኢትዮጵያዊት በአውሮፓውያኑ 2020 የቶኪዮ ኦሎምፒክ በአጭር ርቀት የነሐስ ሜዳሊያ ካሸነፈች በኋላ የ2022 የሴቶችን የ5000 ሜትር የዓለም አሸናፊ ስትሆን በ2023 ደግሞ በ10000 ሜትር ውድድር ድል ተቀዳጅታለች። ጉዳፍ ባለፈው ታህሳስ በዓለም አቀፍ የጸረ አበረታች ንጥረ ነገሮች ኤጀንሲ በምህጻሩ ዋዳ ይባላል የተከለከለ ዝርዝር ውስጥ የሚገኝን ንጥረ ነገር ምርመራ ተደርጎባት ተገኝቶባታል። በጉዳፍ ውስጥ ተገኝቶባታል የተባለው መድኃኒት በሰውነት ውስጥ የኤስትሮጅን ንጥረ ነገር መጠንን ለመቀነስ የሚረዳና የጡት ካንሰርንም ለማከም የሚውል ነው። ጉዳፍ በጥር ወር መጨረሻ ላይ በአትሌቲክስ የምርመራ ውጤት ከተገለጸላት ከአንድ ቀን በኋላ ያጋጠማትን የጤና እክል ለማከም መድኃኒቱን እንደታዘዘላት በመግለጽ ደጋፊ የሕክምና ሰነዶችን አቅርባለች። በየካቲት ወር ጉዳፍ ለዓለም አትሌቲክስ ፌዴሬሽን መድኃኒቱን እንድትጠቀም እንዲፈቀድላት ማመልከቻም አቅርባ ነበር። በኋላ ላይ ሕክምናዋ የአበረታች መድኃኒት ተቆጣጣሪ አካሉን ዓለም አቀፍ መስፈርቶች ማሟላቱም ተረጋግጦ ነበር። ነገር ግን የመድኃኒት አጠቃቀሟ በልዩ ሁኔታ ወደ ኋላ ተመልሶ ፈቃድ እንዲያገኝ ያቀረበችው ጥያቄ በተቆጣጣሪው አካል ውድቅ ተደርጓል። የአትሌቲክስ ስፖርትን ተአማኒነት የሚከታተለው በምህጻሩ AIU የሚባለው መስሪያ ቤት በመግለጫው እንዳመለከተው አትሌቷ ምንም አይነት ጥፋት ወይም ቸልተኝነት አለመፈጸሟን በመገንዘብ በደንቡ መሰረት የተጣለባት የአራት ወራት እገዳ ተገቢ እንደሆነ ይቆጠራል ብሏል።
3: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። BBC News Amharic የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። ቲክቶክ ላይ ደግሞ @BBC News Amharic ላይ ታገኙናላችሁ። የዛሬውን በዚያው አበቃን። ሰኞ በሌላ ዝግጅት እስክንገናኝ መልካም ቆይታን ተመኘንላችሁ። ጤና ይስጥልን።